0: ካሉ ግዛ ወታታ ካውታታ ስጋፈት ይዛል ይኖካ ሊኖ ሊክሎካ ሊ ባሪነ ወጡ ባነን ሊዮን አይ ኮን ግቢታታ አይሊት አይሊት
1: ካራ ነራ ማካይ
0: ካውፈለ
1: እዛ ባላላው ሙንዳ ድርግረ ተበዋል
0: ይሄላ ወራውቱ ውይዳው ሰባታ ዲፔይሶ ሞነ ጓለን ጃቂ ዛን ዲታው ማን ዲኑን ይብለ ዲሉ ማለባ
1: አይ ባደሙ ሮም ጉጋዋል ደጃኒ አይጂ አይጂ ዋዲዲ ይም ባደም ተበዋል ያ
0: እንዳዲ
1: ባደሙ ሮ አውጓን
0: ኦ
1: ይብየ ማጃንጀ ሙዶ እንጃይሪ ሮሙ ሮ
0: ኦ
1: ሁሉ አንጃ ስለሞ ቦታ ዲሊሞ ትራጋው ፍራውንቱ ዩአንጃ ማጃንቺ
0: ሙሊበው ያሷዚ
1: ሙሊበው ያሷዚ ጊቡአ ካይበ ይሆን ካዲ ያሽታሙቺ
0: ሙኩቱ ያልኮኮ
1: ኤ ጊቡአ ካዲ ያሽታሙቺ ዲበይሪን ዲካ ንባሪ ያልካናው ግሪ ያጂም ኡዘግራለ ሙጂዶሙ ዋው ጋሊ ሙናገዛ ሙጂዶሙ ሎሙዌና ሁሉ አንያ ያሽማጃንቺ
0: ሄቨን
1: ካውራ አዋን ካጂሙ ጋዱኩይ ኡዱኛ ላፊየ ታዚየ ዩአሙኒ ፍራጃጃኛ
0: ሄቨን
1: የለ ደደሙ ሮአን ጃዴ ሃሪ ኡመለ ስታውቲኑ
0: ኦ
1: እይ ያጎ ፓርማ ጉጀ ሞንጃዚ ማላን ጀሙ ዩአን ጫጣ ሊሊሊሊሊሊሊ ካባውዲ
0: አ
1: ሃው ዱ ጋንዴ
0: አ ጊማሜት ወይ
1: Eh mayanje nguwanja tazilelelele ayuanja
0: Dadi how say you hose
1: How are you hose Tabemu ruane leje ngade
0: Ologile
1: Ologile nadi